Egir arur kalendesa Sivudu sitala Siyurki sinnesa Vibakış Vibakış tariki Teatas cenniki Endimacene gire Mutta vivena uka Suagin şeşeci Hidic kanirika Vibakış Vibakış tariki Teatas cenniki Lanchi vira ninji Leni matemeci Lanchi vira ninji Leni matemeci Uddiş nebbere Maletaj sarıcı Uddiş nebbere Maletaj sarıcı Rıbakış Rıbakış tarıki Teatas cenniki Endita vekillat መወደዱ ገልቶ እንዲታወቅላት መወደዱ ገልቶ እርግፍ አርጋኝ ሄደች መንሰፍሰፏ ቀርቶ እርግፍ አርጋኝ ሄደች መንሰፍሰፏ ቀርቶ እባክሽ እባክሽ ታረቂ ተያታስጨንቂ ያንዴ በኩል ፍቅር ቢቀር ምን አለበት ስለት የማይቆርጠው የፍቅር ትርፋንጀት ስለት የማይቆርጠው የፍቅር ትርፋንጀት

ሁሉ ያጫትና መጣች ካያት ፍቅሬን በህግ ያልታወቀች ነፍሰ ገዳይን እባክሽ እባክሽ ታረቂኝ ያታስጨንቂ ወዲያው ጥፍታለች እኔን አሰቃይታ የፍቅር ጩቤዋን ከልቤ ሰክታ እባክሽ እባክሽ ታረቂኝ